እኔ ማ አለማው አለም ይፍቅር ነው እንጂ ይጥላች አይደለም ያልተረገመ ህይወት ፍቅር የሞላው በደስታ ይኖራል